0: ምን ገን ጆድ ማውና ጆን ጋሉ
1: ደዛ አጊ ገጨተ ነ
0: ከምቡ ጋሉን ጆምራር ጆም ባውሎ እንድርኩ መቻፈን ጀርዘ ጀርዘ ማምፑ እንድርም ደካኛ ሞኮ ይካለስ ሞ ሰኮታ ገን ሙድ ዛገን ዋርታ ይባ